አሰላሙ አለይኩም ናይ ሳካኒ ግተም እንዲያ ካርካላው እንዲ ስቱዲዮ እንፈራሪ ተረጋጋ ነው ጀነራል ካርካድ ግተም ነው ብሩም ነው ሰንደተለ ምድረም ነው ወቆሎና አይላርባ ከና ለመሰይን ይልገር ከይ ይልገራ ጋዱ ከይ ያገራ ካዩም ለከም ወተና ባርገ መነንጉ ሰንዲዮ ሙንጋ ዳይም ቸሎን ሚንጊ ወቸላ ሉጉዱ ሙንጋርን ግ ቴክኒሽያን ቻንጋ ሳንዩ ካያን ክሬው አቻላላ ኢቶን ማውዲንግ ደንጌ ቻንጋ ሐሰን ሐምዛ ሐሰን ኢድሪስ ወዲንግ ደንጌ ቻንጋ ረው ካጂ ፍሬዲ ዳይድረንግ ክኒያ ጀኮላንድ ካቢኔት ቴክኒክ ጀጋን ቢቷጋ ሙኮሎጎዶ ጋዳይመን ነው ኪደጋዩ አውራ ወንድ ሬዚደንት ነኝ ዳይመን ቻሎ ለንግ ዱምዱም ይቻና ባላው ሱቦ ቪስ ሉንጋ ጀል ሚክሮጋ ፒያበርንግ መንጉ ሰንዱ ተልመድን ይማቺሪን ጋዋያ ኢብራሂም ማማዳም ቦሚ ጋዳይከም ሙንኩም ትረና በርንግ መንጉ ሰንዲ ሆሙንጋ ዳያ ሙኮያ ሙዋልግ ነው ካቢኔት ቴክኒክ ይተሊሙ ነው ካዛራዊ ንዲሚንዲኪ ገከናጋ ሂንጀሪ ዋዶ ሙኮያ ሙሞናው ካቢኔት ቴክኒክ